0: SBS, a world of difference. You're with SBS Amharic on mobile, online, and on radio.
1: SBS Samarinya Garnut, mobile, online, radio. የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ውራንቹሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለቦርጅናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል። ረቡ ሰኔ 17/2018 አድማጮቻችን እንደምን አርፍዳችኋል? ዘወትር ረቡ በአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከኤስቢኤስ ሬዲዮ ጣቢያ የምናስተላልፈውን የአማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። ሀገርኛ ሪፖርት እና የቃለ ምልልስ ዝግጅቶቻችን ተካተዋል። በቃለ ምልልስ ዝግጅታችን ከአቶ ተሾመ ብርሃኑ ከማል ጋር በሐረሪ ሴት ቅዱሳን ሚናና ቅድስና አሰጣጥን አስመልክተን ያካሄድነው ቃለ ምልልስ ይስተናገዳል። እስከ ፕሮግራማችን ማብቂያ ቆይታችሁ ከኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰቦቃ ነኝ።

0: ወደ ዝርዝር ዜናዎቹ ከማለፋችን በፊት ረሰ ዜናዎቹን እናስቀድማለን። ለወሊድ ፈቃድ ጥበቃ እንደሚያስፈልግ ማሳሰቢያ ተሰጠ። የኒው ሳውዝ ዌልስ አሽከርካሪዎች እና የህዝብ ትራንስፖርት ተጠቃሚዎች ከአዲሱ በጀት ድጎማዎችን ሊያገኙ ነው የሚሉት ግንባር ቀደም ረሰ ዜናዎቻችን ናቸው። የማህበራዊ አገልግሎት ሚኒስትር ታንያ ፕሊበርስክ ከክፍያ ጋር የወሊድ ፈቃድ ፖሊሲ በዋን ኔሽን መሪ ፖሊን ሃንሰን እጅ ዘለቀታ እንደማይኖረው አስተረጋቁ። ወይዘሮ ሃንሰን በካምብራ ብሔራዊ ፕሬስ ክለብ ተጻራሪ አተያይ ይዘው የቀረቡ ቢሆንም ጥቂት ቆይተው ገና አወዛጋቢ አተያያቸው እሳቸው ካሉት ውጪ ተዛብቶ እንደቀረበ ተናግረዋል። አዲሱ ከክፍያ ጋር የወሊድ ፈቃድ ፖሊሲ ከጁላይ 21 ጀምሮ ከ120 ቀናት ወደ 130 ቀናት ተራዝሞ ግብር ላይ ይውላል። ወይዘሮ ፕሊበርስክ በ2011 የሊበር ፓርቲ ግብር ላይ ባለው የክፍያ ጋር የወሊድ ፈቃድ በእጅጉ የሚኮሩ እንደሆነና የጥበቃ ዋስትናም እንደሚያሻው ተናግረዋል።
1: Well, you know, there was no paid parental leave before Labor introduced it, and since coming
0: into government... And the government has come to the government and said that the government has come to the government and said that the government has come to the government. መንግስት ካቆመን አንስቶ የክፍያ ጋር ወሊድ ፈቃድን በጥፋት አድገናል።

0: የምለው ምንድን ነው? በክፍያ የወሊድ ፈቃድ ላይ ተጋላጭነት ተደቅኗል። ሊብራሎች፣ ናሽናሎች እና ዋን ኔሽን ባለፉት ዓመታት እንደምን እንደማያዩት ልብ ካላችሁ አሁን በእጃችን ያለውን አጥብቀን ልንጠብቀው ይገባል ብለዋል። አንድ የተባበሩት መንግስታት ኤጀንሲ ተገተው ቆይተው ያሉ 11000 ያህል መርከበኞች በሆርሙዝ ሰርጥ አቋርጠው እንዲያልፉ ለማድረግ የዝውውር እቅድ ይፋ አድርጓል። የዓለም አቀፍ የባህር ጉዞ ድርጅቱ እንደምን መርከቦች ከኦማን ተነስተው በሆርሙዝ ሰርጥ መተላለፍ ያለባቸው መሆኑን ያካተተው እቅዱን ይፋ አድርጓል። በዚሁ መሰረት የተባበሩት መንግስታት ቃል አቀባይ ስቴፈን ዱጃሪክ እቅዱን አስመልክተው ሲናገሩ
1: Secretary General Arsenio Dominguez said IMO secured the necessary
0: የአይኤምኦ ዋና ጸሐፊ አርሲኒዮ ዶሚንጌስ እንዳሉት አይኤምኦ በቀደ ግብር ላይ እንዲውል አስፈላጊ ሆኑ የቀዘፋ ድጋፎችና ጥንቃቄዎችን በውል አጥርቶ አረጋግጧል። ክዋኔው ለወራት እርግጠኝነት አልባ ለወራት የተገደበ እንቅስቃሴና ቁልል የደህንነት ስጋቶችን በመክላት በስቃይ ላይ የነበሩ በሽዎች የሚቆጠሩትን ሰባዊ ቀውስ የሚያቀል ሁነኛ እርምጃ ነው በማለት የፋይዳውን ጉልህነት አስገንዝበዋል። የኒው ሳውዝ ዌልስ ፕሪሚየር ክሪስ ሚንስ አሽከርካሪዎችና የህዝብ ትራንስፖርት ተጠቃሚዎች የክፍለ ሀገሩን በጀት ተከትሎ ለኑሮ ውድነት ድጎማ እንደሚደረግላቸው ገልጠዋል። በአዲሱ በጀት መሰረትም 561 ሚሊዮን የትራንስፖርት ድጎማ ጋር በመያያዝ የህዝብ ትራንስፖርት ክፍያ ለአንድ ዓመት ይገታል። እንዲሁም የመኪና ምዝገባ ክፍያ በ100 ዶላር ይቀንሳል። በተጨማሪም 1 ሚሊዮን ያህል አሽከርካሪዎች ከሳምንታዊ የፈጣን አውራ ጎዳና ክፍያ ከ60 እስከ 50 ዶላር ያህል ቅናሾችን ያገኛሉ። የኒው ሳውዝ ዌልስ የዘንድሮ በጀት የ1.1 ቢሊዮን ዶላር ተረፈፈሰ ሲያስመዘገበ ሲሆን የዳ ጫናው በሚቀጥሉት 3 ዓመታት ግና 219.4 ቢሊዮን እንደሚደርስ ተገምቷል። የአውስትራሊያ ብሔራዊ እግር ኳስ ቡድን ሶኮሩስ ነባር ተጫዋች ማት ለኪ አርብ ዕለት አውስትራሊያ ከፓራጓይ ጋር በምታደርገው ግጥሚያ በ ጡንቻ መሸማቀቅ ሳቢያ እንደማይሰለፍ ተነግሯል። አውስትራሊያ ከፓራጓይ ጋር በምታደርገው ግጥሚያ ከቡድን ዲ በሁለተኛ ደረጃነት ለማለፍ የማሸነፍ ወይም አቻ የመውጣት ግዴታ ይኖርባታል። የአውስትራሊያና ፓራጓይ ግጥሚያ የሚከናወነው አርብ ጁን 26 እኩለ ቀን ላይ ይሆናል። በኤስፔስ ኦን ዲማንድ የቀጥታ ስርጭቱን ሊከታተሉ ይችላሉ። በዚሁ ወደ ውጭ ምንዛሬ ተመና መራለን። አንድ የአውስትራሊያ ዶላር 111 ኢትዮጵያ ብር ከ26 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 69 አሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ሲድኒ ያካፋል፣ ዝቅተኛ 13 ከፍተኛ 18። ሜልበርን በከፊል ደመናማ ይሆናል፣ ዝቅተኛ 9 ከፍተኛ 15። ብሪስበን ያካፋል፣ ዝቅተኛ 12 ከፍተኛ 22። ፐርስ ፀሐያማ ሆኖ ይውላል፣ ዝቅተኛ 9 ከፍተኛ 22። አድላይድ በአብዛኛው ፀሐያማ ሆኖ ይውላል፣ ዝቅተኛ 7 ከፍተኛ 16። ሆባርት በአብዛኛው ፀሐያማ ሆኖ ይውላል፣ ዝቅተኛ 2 ከፍተኛ 12። ካምብራ በአብዛኛው ፀሐያማ ሆኖ ይውላል፣ ዝቅተኛ 2 ከፍተኛ 15። ዳርዊን ፀሐያማ ሆኖ ይውላል፣ ዝቅተኛ 22 ከፍተኛ 32። አዲስ አበባ በከፊል ፀሐያማ ይሆናል፣ ዝቅተኛ 14 ከፍተኛ 21።

0: so you're ready for today and tomorrow. That's fast, secure, and future-ready internet for your family. So what's Spectrum Internet? It's everything you want it to be. Switch today at Spectrum.com. Services not available in all areas. Restrictions apply.
1: Ice Cube's Big 3 is back. The most competitive basketball league on earth is on CBS this Saturday. Big 3 All-Star Dwight Howard and the LA Riot take on Greg Monroe and the Dallas Power. Then Coach Rick Mahorn, Sensation Nazir Khor, and the Detroit Amps look to protect home court against back-to-back MVP Michael Beasley and the defending champs Miami 305. The game played the way you love. Watch live Saturday on CBS at 4 p.m. Eastern, 1 p.m. Pacific, and catch replays on BET.
2: Yay!
3: SBS Audio.
4: Kasabio gar ndiget tachawat yemilaw
5: yauji Australia
6: chuẩnbei hao le ma?
7: SBS Chill.
8: SBS Pop Asia. Non-stop Asian pop.
9: Can you describe that feeling for people who haven't experienced it?
10: SBS Hindi uplabd karwata hai.
11: Far from the partisan politics.
4: Sabalai bohunu kwangoch zenaochin yaze kustawi simmeto gar yemiget muzikana maraki podcastoch ka tashaffunbet lemegelet yitabqotal.
3: sbs.com.au/audio.
4: በዚሁ በኢትዮጵያ ከአምስት ሺህ በላይ የሲቪል ማህበረሰብ ድርጅቶች ቢኖሩም የንብረት ምዝገባ ያደረጉት 12 በመቶ ብቻ መሆናቸውን የፌዴራል ዋና ኦዲተር መስሪያ ቤት ማስታወቁን ቀዳሚ ትኩረቱ ወዳደረገው የሀገርኛ ሪፖርት ግኝታችን እናልፋለን። ደመቀ ከበደ እንደሚከተለው አጠናቅሮታል።
12: Hagarinya Report.
13: በኢትዮጵያ ከ5000 በላይ የሲቪል ማህበረሰብ ድርጅቶች ቢኖሩም የንብረት ምዝገባ ያደረጉት 12 በመቶ ብቻ ናቸው አለ የፌደራል ዋና ኦዲተር መስሪያ ቤት። የሲቪል ማህበረሰብ ድርጅቶች ባለስልጣን ከመዘገባቸው ከ5000 በላይ ድርጅቶች ውስጥ የንብረት ምዝገባ ያደረጉት 631ዱ ወይም 12% ብቻ መሆናቸውን የፌደራል ዋና ኦዲተር መስሪያ ቤት ለህዝብ ተወካዮች ምክር ቤት ባቀረበው የ2017 ዓ.ም ተምረት በጀት ዓመት የክዋኔ ኦዲት ሪፖርት ይፋ አድርጓል። የንብረት ምዝገባ ያደረጉት ድርጅቶች ጥቂት ቢሆኑም መረጃቸው የተያዘው በሃርድ ኮፒ ብቻ በመሆኑ ወደ አንድ የዲጂታል የመረጃ ቋት ስርዓት አለመግባቱ በቁጥጥር ስራው ላይም ከፍተኛ ክፍተት ፈጥሮብኛል ብለዋል። ዋናው ኦዲተር መስሪያ ቤቱ በዚህ ሪፖርቱ እንዳለው ባለስልጣን መስሪያ ቤቱ ትክክለኛ አድራሻን አጥርቶ ባለመያዙ ድርጅቶቹን ለክትትል በሚፈልግበት ጊዜ በተሰጡት ስልክና አድራሻ ሊያገኛቸው እንዳልቻለም ገልጿል። ይህ ክፍተትም በአሁኑ ወቅት በርካታ ድርጅቶች የት እንደሚገኙ ለማወቅ አስቸጋሪ እንደሆነበት በሪፖርቱ አመልክቷል። በተጨማሪም በርካታዎቹ ግብረሰናይ ድርጅቶች ፈቃድ በወሰዱባቸው አካባቢዎች እንንቀሳቀሳለን ቢሉም በክልሎችና በከተማ አስተዳደሮች ውስጥ ምንም አይነት ስራ ሳይጀምሩ መቅረታቸውን በኦዲቱ አረጋግጫለሁ ብሏል። ከተቋቋመበት አለማውጪ የበጎ አድራጎት ስራ የማይሰሩና ለገቢ ማመንጫ ብቻ የሚንቀሳቀሱ ተቋማት መኖራቸውን የጠቀሰው የዋና ኦዲተር መስሪያ ቤት ሪፖርት ለዚህም የሳንፎርድ ተርኪሽ ማሪፍ ጀርመንና ግሪክ ትምህርት ቤቶችን በማሳያነት ጠቅሷል። የክረምት የዝናብ እጥረት እስከ 80% ሊደርስ ይችላል ተባለም። በፓስፊክ ውቅያኖስ የተፈጠረ ያለው አዲሱ የኤልኒኖ ክስተት በኢትዮጵያና በመላው ምስራቅ አፍሪካ ላይ የከፋ የአየር ንብረት መዛባት ሊያስከትል እንደሚችል የዓለም የሜትሮሎጂ ድርጅት WMO አስታውቋል። ድርጅቱ በሰኔ ወር መጀመሪያ ላይ ባወጣው መግለጫ ክስተቱ ከሰኔ እስከ ነሐሴ ባለው ጊዜ ውስጥ የመከሰት እድሉ 80% ሲሆን እስከ አመቱ መጨረሻ ድረስ ደግሞ 90% ሊያድግ ይችላል ብሏል። ሳይንቲስቶች የዘንድሮን የኤልኒኖ ክስተት እንደ አውሮፓውያን ዘመን አቆጣጠር በ1997 እና በ2015 ከተከሰቱት ታሪካዊና አስከፊ አመታት ጋር በማነጻጸር ሱፐር ኤልኒኖ ሊሆን እንደሚችል ስጋታቸውን ገልጸዋል። የድርቅ ቅድመ ማስጠንቀቂያ መረብና የኢጋድ የአየር ንብረት ትንበያ ማዕከል በጋራ ባወጡት ሪፖርት ዘንድሮ ከወትሮ በታች የሆነ ዝናብ መጠን በዋና ዋና የክረምት አምራች አካባቢዎች እንደ ምስራቅ አማራ፣ ትግራይና ሰሜን ምስራቅ ኦሮሚያ እንደሚኖር አስጠንቅቀዋል። በአንዳንድ አካባቢዎች የዝናብ እጥረት ድሉ እስከ 80% ሊደርስ ይችላልም ተብሏል። በአንጻሩ የመኸር ማገባደጃና አጭር በሆነ የዝናብ ወቅት ማለትም ከጥቅምት እስከ ታህሳስ ኤልኒኖ ከህንድ ውቅያኖስ ዲፖል ጋር ተቀናጅቶ በአመቱ መጨረሻ ላይ ከወትሮ በላይ የሆነ ከባድ ዝናብና ጎርፍ ሊያስከትል እንደሚችልም ተገምቷል። ይህ ክስተት በኬንያ፣ በሶማሊያ፣ በኡጋንዳና በኢትዮጵያ አንዳንድ አካባቢዎች ላይ ከፍተኛ የጎርፍ አደጋ እንደሚያስከትልም ስጋት ተቀምጧል። ቻይና የኢትዮጵያን ቡና በመግዛት ሶስተኛው

0: ትልቅ ሀገር ሆነች። ሁለተኛው የጋራ የቡና ኤግዚቢሽን ሊካሄድ መሆኑን የቡናና ሻይ ባለስልጣን አስታውቋል። የኢትዮጵያ ቡናና ሻይ ባለስልጣን ከፍተኛ አመራሮች ጁጆ ሎጂስቲክስ ከተባለው የቻይና ኩባንያ ተወካዮች ጋር በዋና መስሪያ ቤታቸው ተቀብለው ውይይት ባደረጉበት ወቅት ነው ይሄ የተነገረው። በውይይቱ የሁለቱ ሀገራት የቡና ንግድ ትስስር እያሳየ የመጣው ከፍተኛ እድገትና ቀጣይ የትብብር እድሎች ሰፊ ምክክር ተደርጎባቸዋል ተብሏል። የቻይናው ኩባንያ ተወካይ ባሳለፍነው ዓመት መጀመሪያ የኢትዮጵያና ቻይና የቡና ኤግዚቢሽን በተሳካ ሁኔታ መካሄዱን አውስተው በወቅቱ የኢትዮጵያ ባህላዊ ቡና አፈላል ስነስርዓት ቀርቦ ምርቱን የማስተዋወቅ ትልቅ ስራ መሰራቱን ተጠቅሷል። ሁለተኛው የኢትዮ ቻይና የቡና ኤግዚቢሽንም በመጪው መስከረም 15 ይካሄዳል ተብሏል። ለህዝብ ተወካዮች ምክር ቤት 13 መቀመጫዎችን ያገኘው ኢዜማ ከተቃዋሚ ፓርቲዎች አብላጫውን ድምጽ ያገኘ ሆነም። ፓርቲው በማዕከላዊ ኢትዮጵያ ክልል 2፣ በአማራ ክልል 1፣ በደቡብ ምዕራብ ኢትዮጵያ ክልል 1 እንደዚሁም በአዲስ አበባ 2 መቀመጫዎችን አግኝቷል። ፓርቲው በደቡብ ኢትዮጵያ ክልል ምክር ቤት ደግሞ 27 መቀመጫዎችን ያገኘ ሲሆን በማዕከላዊ ኢትዮጵያ ክልል 12፣ በደቡብ ምዕራብ ኢትዮጵያ ክልል 10፣ በጋምቤላ ክልል 6፣ በአማራ ክልል 3 እንደዚሁም በኦሮሚያ ክልል አንድ ወንበር ማግኘቱ ተገልጿል። ኢዜማ በአዲስ አበባ ከተማ ምክር ቤት 8 እንደዚሁም በድሬዳዋ ከተማ አስተዳደር ምክር ቤት 6 ወንበሮችን ማግኘቱንም ይፋ አድርጓል። ለጉብኝት ወደ ኢትዮጵያ የገቡ የውጭ ዜጎችን አዲስ አበባ ውስጥ በማገት ገንዘብ የጠየቁ 3 ፓኪስታናውያን ተጠርጣሪዎችን በቁጥጥር ስር ማዋሉን የአዲስ አበባ ፖሊስ ኮሚሽን አስታወቀም። ተጠርጣሪዎቹ በተከራዩት የመኖሪያ ቤት ውስጥ የህንድና የባንግላዴሽ ዜግነት ያላቸውን ግለሰቦች በለሚኩራ ክፍለ ከተማ ውስጥ በገመድ በማሰርና በፕላስተር በማፈን ከ15 እስከ 30 ሚሊዮን ብር መጠየቃቸውን ፖሊስ አስታውቋል። ፖሊስ ተጠርጣሪዎቹ በቅርቡ ወደ ኢትዮጵያ የገቡ 4 የህንድ ዜጎችን በማሰርና በመደብደብ ከ15-20 የህንድ ሩፒ በመጠየቅ ድብደባ ሲፈጽሙ እንደነበርም ጠቅሷል። በመጨረሻም በ10 ብር የሞባይል ካርድ ጉዳይ የጎረቤቱን 8 ጥርሶች ያወለቀው ግለሰብ የ8 ዓመት እስራት ተፈረደበት። በአምቦ ከተማ ቶርበን ኩታይ ቀበሌ የሚኖረው የ54 ዓመቱ ተሬሳ ገመቹ ከ10 ብር የሞባይል ካርድ ግዢ ጋር በተያያዘ በተፈጠረ ግጭት የጎረቤቱን 8 ጥርሶች እንዲረግፉ በማድረጉ የ8 ዓመት ከ9 ወራት እስራት ተፈርዶበታል። እንደ አምቦ ከተማ ፖሊስ ዋና መምሪያ የኮሚኒኬሽን ክፍል ኃላፊ ረዳት ኢንስፔክተር አቡሽ ማሞ ገለጻም ግንቦት 15 ቀን 2018 ዓ.ም ተሬሳ ገመቹ በጎረቤታቸው ቱራ ታደሰ ቤተሰብ በሚያስተዳድረው አነስተኛ ሱቅ 10 ብር የሚያወጣ የሞባይል ካርድ ገዝተው ከሄዱ በኋላ ተመልሰው በመምጣት ካርዱ አስቀድሞ የተሞላ መሆኑን በመግለጽ እንዲቀየርላቸው ይጠይቃሉ። የሱቁ ሻጭ 18 ዓመት ወጣት ግን ትክክለኛ ካርድ መሸጡን በመግለጽ ጥያቄውን አልቀበልም ይላል። ይህን ተከትሎ ተሬሳ ገመቹ ሌሎችን ሰዎች ይዘው ወደ ሱቁ በመምጣት ጠብ ይፈጥራሉ። በሱቁ አካባቢ ግርግር መፈጠሩ የተመለከተ የሱቁ ባለቤት ቱራ ታደሰ ጉዳዩን ለማርገብ ቢሞክርም ክርክሩ ተባብሶ ይቀጥላል። በመጨረሻም ተሬሳ ገመቹ ድንጋይ በመወርወር ቱራ ታደሰን አፉን ይመቱታል። በደረሰው ጉዳት ተጎጂው ከላይና ከታች በድምሩ 8 ጥርሶቹ ይረግፋሉ። ወደ አምቦ ሆስፒታል ቢወሰድም ጥርሶቹ መርገፋቸው ተረጋግጧል። ፖሊስ በስፍራው ከነበሩ ምስክሮች መረጃ በመሰብሰብ ተጠርጣሪውን በቁጥጥር ስር ካዋለ በኋላም የሕክምና ማስረጃዎችን ጨምሮ የምርመራ ፋይሉን ለአቃቢ ሕግ ያቀርባል። አቃቤ ሕግም በታሰበ ሁኔታ ከባድ የአካል ጉዳት በማድረስ ክስ መስርቶ ነበር። ጉዳዩን የተመለከተው የአምቦ ከተማ ወረዳ ፍርድ ቤትም ሰኔ 2 ቀን 2018 ዓ.ም በዋለው ችሎት ተከሳሹ በተጎጂው ላይ ከባድና ቋሚ የአካል ጉዳት በማድረሱ የ8 ዓመት ከ9 ወር እስራት እንዲቀጣ ወስኖበታል።
1: ሀገርኛ ሪፖርት።
2: Spectrum understands that sending our kids off to college is exciting and a bit overwhelming. But their independence relies on strong connections, like Spectrum fiber-powered internet for just $40 a month. This fiber-powered internet for $40 a month. Go to spectrum.com/backtoschool to learn more. Spectrum internet is powered by fiber and connected to the premises by coaxial lines. Restrictions apply. Services not available in all areas.
3: Ice Cube's Big 3 is back. The most competitive basketball league on earth is on CBS this Saturday. Big 3 All-Star Dwight Howard and the LA Riot take on Greg Monroe and the Dallas Power. Then Coach Rick Mahorn, Sensation Nasir Khor, and the Detroit Amps look to protect home court against back-to-back MVP.

0: MVP Michael Beasley and the defending champs Miami 305. The game played the way you love. Watch live Saturday on CBS at 4 p.m. Eastern, 1 p.m. Pacific, and catch replays on BET. Yay!
1: sbs.com au slash amharican የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። ኤስቢኤስ አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ ያድርጉን፣ አታዮችንም ያጋሩን። ኤስቢኤስ አማርኛ በፌስቡክ።

0: 本日
1: በዚሁ ወደ ቃለ ምልልስ ዝግጅታችን እናልፋለን። ከአቶ ሸማይ ብርሃኑ ከማል ጋር በሐረሪ ማህበረሰብ የሴት ቅዱሳን ሚናና ቅድስና አሰጣጦችን አስመልክተን ያካሄድነው ቃለ ምልልስ ነው።
2: ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
1: አንጋፋው ጋዜጠኛ ደራሲ የእስልምና ጉዳዮች ተመራማሪና የታሪክ አጥኚ ተሾመ ብርሃኑ ከመል ሰሞኑን በአንድ የሀገር ውስጥ ጋዜጣ ላይ Keepers of a Sacred Civilization በሚል ርዕስ ጥንታዊቷ የሐረር ከተማ እስከ ቅዱሳን ሴቶች የስልጣኔ ወርስና ቅርስን መዘውን

0: እና ግዘፍ ህይወት አለብሰው በመጣጣፋቸው አቀርበዋል። ይህንኑ ተመርኩዘን በሀገረ ኢትዮጵያ የሐረሪ ማህበረሰብ ውስጥ የሴቶች ቅድስናና ስየማ ታሪክ መነሻው ከየት ነው ስንል ጠይቀናል። አቶ ተሾመ መላሽ እንዲህ ነው።
1: በመሰረቱ በሐረር ውስጥ እስልምና ላለፉት 700 800 ዓመት ተንሰራፍቶ ቆይቷል። ሐረር ደግሞ የአፍሪካ ቀንድ የእስልምና ማዕከል ሆና ቆይታለች። በዚህ መሰረት ዛሬ በየትኛውም የኢትዮጵያ ግዛት የማይታይ ከ300 ያላነሱ የቅዱሳን መቃብሮች እና መታሰቢያዎች እነዚህ ሽራይንስ የሚባሉት ይገኛሉ። ከሐረር የሄዱ ሊቃውንት ታላላቅ ሰዎች በድሬዳዋም እንደሚገኙ እናውቃለን። ሐረር ከ300 በላይ ከሚሆኑት ሊቃውንት ውስጥ የተወሰኑት ሴቶች ናቸው። የሴቶቹ ሊቃውንት የተነሱት ከራሳቸው ከሻሃባድር ባለቤት ነው የሚጀምሩት። ይኸውም ቢያንስ 800 ዓመተ ልደት ጀምሮ እስከ አሁን ድረስ ማለትም 1200 ምናምን ዓመት ድረስ የቀጠለ መሆኑን እንመለከታለን። ይህኝም ሴት አይ አቢዳ ይባላሉ። አይ አቢዳ አይ ማለት እናት ማለት ነው በነገራችን ላይ። እና አይ አቢዳ በጣም በጣም ሊቅ ከመሆናቸው የተነሳ እስከ 300 የሚሆኑ ደረሳዎች ማለትም ተማሪዎችን ያስተምሩ እንደነበረ እንረዳለን። ከአይ አቢዳ ሌላ የተለያዩ ሊቃውንት ወደ ሐረር የሄዱ ሊቃውንት ለምሳሌ እንደነ ቸሩሊ አይነቶቹ ሰዎች፣ እነ ትሪሚንግሃም አይነቱ ሰዎች፣ እነ ሌስላው አይነቶቹ ሰዎች እንግሊዙ 19ኛ ክፍለ ዘመን የጎበኘው እንግሊዛዊ ቅዱሳን ሴቶችን በሚመለከት ጽፈዋል። በቅርቡ ደግሞ ካሚላ ጊብስ የምትባል ሴት ለፒኤችዲ ማሟያዋ ስለ ሐረሪ ቅዱሳን ሴቶች ጽፋለች። በአጠቃላይ በሐረር ውስጥ የተለያዩ ቁጥር ያላቸው አስፍረዋል። ለምን ቁጥራቸው እነሱ የሚያነሱት መቃብሮች ወይም እነዚህ ሽራይንስ በመነሳት ነው። ከዚህም በተጨማሪ ደግሞ የሐረር አባቶችን በመጠየቅ እነዚህ ቅዱሳን ሴቶች እነማን እንደሆኑና ምን እንዳደረጉ በዝርዝር ያስረዳሉ። ስለዚህ የተጠቀሱት ሊቃውንት ወይም የአውሮፓ ጸሐፊዎች ከኢትዮጵያውያን ደግሞ ጸሐፊዎች እንደነ ፕሮፌሰር አህመድ ዘከሪያ አይነቶቹ እንደነ መሐመድ አብዱራህማን ሻሚ ናቸው መሰል የሚባሉት እና ሌሎችም ሰዎች ስለ ሐረር ቅዱሳን ሴቶች በሰፊው ጽፎ አቅርበዋል።
0: ወደ ቅድስና የሚበቁት በምን መመዘኛዎች ተለክቶ ነው? በሃይማኖታዊ ስርዓት ውስጥ ለሴቶቹ የቅድስናን እንዲላበሱ የሚደረገው
1: በሙስሊሞች መስጊድ ሂደህ የሚሰጥ ቅድስና የለም። በመሰረቱ ለምሳሌ አጼ ዮሐንስ የቅድስና ደረጃ ሰጥተዋቸዋል። አጼ ዮሐንስ አራተኛን የትግራይ ሲኖዶስ የቅድስና ደረጃ ሰጥቷቸዋል። እንደዚሁም ደግሞ አጼ ገላውዲዮስን የቅድስና ደረጃ የሰጣቸው ማዕከላዊ ክርስትና አካል ነው፣ ኦርቶዶክስ ቤተክርስቲያኑ ማለት ነው። ስለዚህ የሚሰጠው በቤተ ክህነት አካባቢ ነው። ሙስሊሞች ግን ቅድስና የሚሰጣቸው ህብረተሰቡ ነው። ለምን? በምንድን ነው ምክንያት የሚሰጣቸው? አንደኛ ሌት ተቀን ሰዎችን፣ ወጣቶችን፣ ህብረተሰቡን የሚያስተምሩ በመሆናቸው ነው። ደረሶችን ለምሳሌ ወጣት ተማሪዎችን ሰብስበው በየደረጃው ከቁርአን ጀምሮ እስከ ታላላቅ ሀዲሶችን እንደገና ፊቆችን እንደገና ደግሞ ሌሎች ትውፊቶችን ያስተምሯቸዋል ወጣቶችን። እንደገና ደግሞ ቤተሰቡን በተለይ ሴቶችን በተለያዩ መስጊዶችና በተለያዩ ቅዱሳን ስፍራዎች እየሄዱ ያስተምሯቸዋል። በሶስተኛ ደረጃ ወደ ቤታቸው የሚመጡ ሰዎች ደግሞ እንደዚሁ እስላማዊ ትምህርቱን ይሰጣሉ። በሌላው ደግሞ ትልቅነታቸው ቅዱስነታቸው እንትን የሚለው ደግሞ በጸሎታቸው ነው። ለሁሉም ሰው ጸሎት አድርጉልን ሲባሉ ጸሎት ያደርጋሉ። ጸሎታቸው ደግሞ ፈጣሪ ዘንድ ተቀባይነት ይኖረዋል። ስለዚህ ለሚያደርጉት ለሚሰጡት ትምህርትና ለሚያደርሱት ጸሎት እና እንደዚሁም ደግሞ ለጸሎቱ ተቀባይነት ምክንያት ሰዎች የቅዱስነት ደረጃ ይሰጣቸዋል፣ እናታችን ተብለው ይነገራል። ብዙ ጊዜ እንደዚህ አይነቱ ነገሮች በህይወት ዘመናቸውም ቢሆን ተፈርተው ተከብረው ተወደው እንደሚኖሩት ሁሉ ከሞቱ በኋላ ደግሞ እንደዚሁ እንደታላቅነታቸው የበለጠ ይታወቃል። ለምን ብዙ ሰዎች እሳቸው ጋር ሲቸግራቸው ይሄዱ ሐሳባቸውን ሲያዋዩአቸው እንደገና ደግሞ ችግራቸውን ሲያካፍሏቸው እንደገና ደግሞ ህመማቸውን ሲገልጹላቸው ከነበሩ በኋላ እነዚህ ቅዱሳን ሰዎች ሲያልፉ ቀሪዎቹ ወይም እነሱን እርዳታ ሲያገኙ የነበሩ ሰዎች እርዳታው ሲቀርባቸው በጣም ሀዘን ይሰማቸዋል። የበለጠ ቅድስናቸው የበለጠ ይሰማቸዋል። እንደገና ደግሞ በተለያዩ ምክንያቶች እነዚህ ትልልቅ ሰዎች በሃይማኖት አባቶቹ በኩልም ቢሆን እውቅና ስለሚኖራቸው ወደ መቃብራቸው ይሄዱ ጸሎት ያደርሳሉ። ይታወሳሉ ማለት ነው። ይዘከራሉ ማለት ነው። እንደገና ደግሞ በመስጊድም ስማቸው እየተነሳ ይታወሳሉ። ፈጣሪ ደግሞ ይቅር እንዲላቸው ፈጣሪ ገነት እንዲያስገባቸው ደግሞ ዚክር ይደረጋል፣ ልመና ይደረግላቸዋል ማለት ነው። ስለዚህ ሙስሊም ቅዱሳን የቅዱስነት ማዕረግ የሚያገኙት በህብረተሰቡ ነው ማለት እንችላለን።
0: ሌላውስ በዚህ በተለይ በቅድስና ማዕረጉ ላይ ጠባጠራቸው ለየት ይላል ወይስ አይ ወይም እናት በሚለው ብቻ ከዛ ስማቸው ተከትሎ ነው የሚሄደው?
1: አባቶች ወንዶቹ ቅዱሳን አው ነው የሚባሉት አባት ማለት ነው። እናት እንደምታውቀው ድሬዳዋም ቢሆን አይ ነው የሚባለው። እናት አቢዳ ሊሆን ይችላል፣ አይ ካሚላ ሊሆን ይችላል፣ አይ አይሻ ሊሆን ይችላል። እንደዛ ተብሎ ነው የሚጣሩት። ግን አንድ የአካባቢው እናትና የአንድ ሰው እናትና የአንድ ጎረቤት እንደ እናት የሚቆጠሩና የህብረተሰቡ እናት ይለያያሉ። ምክንያቱም ሁሉም ሰዎች ያስቧቸዋል። እነዛን ሰዎች መቃብራቸውም ጋር ሲደረስ እንደዚሁ የሚደረገው ጸሎት ከሌሎች ቅዱሳን ካልሆኑ ሴቶች ጋር በተለየ መንገድ ጸሎት ይደረግላቸዋል እና ይታሰባሉ። እርግጥ ነው አንዳንድ ሰዎች ደግሞ እዛ ሂደው ከሃይማኖቱ ወጣ ያለ ነገር ቢሆንም እዛ ሄደው ችግራቸው የሚያስረዱ ሰዎች አሉ። ግን ይሄ ብዙ ጊዜ በሃይማኖቱ ተቀባይነት የለውም።
0: ሌላው በዚሁ ብቻ ሳይሆን እንደዚሁ በሰርግ ወቅትም ሙሽሮች ያንን ቦታ ሄደው ቅዱሱን ስፍራ ሄደው ይጎበኛሉ። እንደዚሁም ዝየራን አንስተዋል በጽሁፎ ውስጥ። የዚህስ ፋይዳው ምንድን ነው? ትልቅ የከበሬታ ዋጋ በተለይ ለሙሽሮቹ ምን ማለት ነው?
1: ቃል ኪዳን ነው። ሁልጊዜ ቃል ኪዳን ነው። ቃል ኪዳን ማሰር ነው። እናት ተብሎ ወደሚጠሩት ቤት መሄድ እኛ የእሳቸው ክብር፣ የእሳቸው ማዕረግ፣ የእሳቸው ዝና አክብረን እሳቸው ትምህርት ተቀብለን እንደሳቸው ደግ ሚስት ሆነን እንደሳቸው ጥሩ አስተማሪ ሆነን እንደሳቸው ጥሩ የሃይማኖት ሰዎች ሆነን በትዳር ውስጥ እንቀጥላለን የሚል እንድምታ አለው። ዝም ብሎ አይደለም ሄዶ እዛ በሚሄዱበት ጊዜ የሚደረጉ ሰሪሞኒዎች አሉ። ያው እንደሚታወቀው እዛ ሄደው ይቀመጣሉ። እንዴት እንበለው እንደ ሱባኤ አይነት ነገር ነው እንበለው። ለማንኛውም የውስጥ ተሐድሶ እና ጠንካራ በትዳር ላይ የመተሳሰር ጠንካራ እምነት እንዲያድርባቸው ተጽዕኖ አለው። ሲጋቡ እዛ አይ አቢዳ መሄድ ልክ አሁን በዚህ በኢትዮጵያ ኦርቶዶክስ ቤተ ክህነት ውስጥ በተክሊል እንደ መጋባት ይቆጠራል። በተክሊል የሚጋቡ ሰዎች አሉ አይደለ? ቤተ ክርስቲያን ሄደው በተክሊል የሚጋቡበት የሚቆርቡበት አለ አይደለ? ይሄ ደግሞ በዚህ በሙስሊሞቹ ደግሞ አይ አቢዳ ጋር ሄደው የመቀመጥ የማደር እና ከዛ በኋላ ወደ ቤታቸው የመሄድ ነገር ከመንፈሳዊ ተሐድሶ ጋር ከመንፈሳዊ ትስስር ጋር ቃል ኪዳን ከመገባባት ጋር ይያያዛል። በዚህ ምክንያት የአሁኖቹን አላውቅም፣ በተለይ አውሮፓና አሜሪካ ምናምን ይሄዱት፣ ግን የድሮዎቹ ይሄንን ቃል ጠብቀው ቃላቸውን ጠብቀው ለእነዚህ ለቅዱሳን ያሳለፉትን ሕይወት በታማኝነት በእስልምና እውቀት በእስልምና ሃይማኖት ለማሳለፍ ቃል የሚገቡበት ነው ብዬ አስባለሁ።
0: በዛ ውስጥ የዝየራንም ጉብኝት እንዲሁ አንስተዋል።
1: አዎ፣ ዝየራ ዋናው የመድረስ ዋናው ምክንያቱ ሃይማኖታዊ ትስስር መፍጠር ነው። አንድ ሰው ለምሳሌ ወደ አባድር መስጊድ በሚሄድበት ጊዜ ወይም እሳቸው ወዳሉበት መቃብር በሚሄድበት ጊዜ ሄዶ ለእሳቸው ጸሎት ያደርሳል። ለምን? ሪኮግኒሽን ነው። ለምሳሌ ስለ አባድር በህይወት ብዙ ላታውቅ ትችላለህ። በዛ ጊዜ አንተ ስታውቅ ግን ለአባድር አባድር ማለት የዛሬ

ሺህ ምናምን ዓመት በሐረር የነበሩ እስልምናን ያስፋፉ ትልቅ አባት የሰበኩ ያስተማሩ ዳኝነት የሰጡ ፍቅርን የሰጡ ብለህ ዘርዝረህ የምታስረዳቸው መንፈሳዊ ነገሮች ሁሉ አሉ። እናዛ በመትሄድበት ጊዜ ለኒህ ታላቅ ሰው አክብሮት ተሰጣለ። እዛ ሄደ ደግሞ ጸሎት ታደርግላቸዋል። ለሳቸው ጸሎት ስታደርግ ደግሞ ለራስህም ጸሎት ታደርጋለ። እንደሳቸው አይነት ጥንካሬ እንዲሰጥ፣ እንደሳቸው አይነት ሃይማኖታዊ ልብ እንዲሰጥ፣ ሃይማኖታዊ መንፈስ እንዲሰጥ እና በአጠቃላይ አካላዊና መንፈሳዊ ጥንካሬ እንዲኖር ለራስህም ጸሎት ታደርጋለ። መንፈሳዊ ግንኙነት ታደርጋለ ማለት ነው ከነሱ ጋር። ስለዚህ እንደዚህ አይነት ዝየራ በመሰረቱ ይሄው ነው። አንድ ሰው ወደ መቃብር ሄዶ አንዳንድ ትልልቅ ቦታዎችን የሚዘይርበት ምክንያት አንደኛ ለነሱ ፈጣሪ እንዲምራቸው ገነት ውስጥ እንዲያስገባቸው፣ እሱም ራሱ ዘያሪው ደግሞ የነሱን አርአያ ተከትሎ እንዲሰራ ፈጣሪ እንዲምረው፣ ፈጣሪ ወደ ትክክለኛ አቅጣጫ እንዲመራው እና መንፈሳዊ ህይወቱን እንዲያድስለት እንዲቃኝለት ፈጣሪ ለመማፀን ነው የሚሄደው ዝየራ ማለት። ከዚህ ውጪ አንዳንድ ሰዎች ደግሞ ከባዕድ አምልኮ ጋር በተያያዘ ፈጣሪን የመርሳት ነገርና እነሱን እንደ ዋና ባላጅ አድርጎ የማየት ነገር አለ። ይሄ እስልምናን ካለማወቅ የመነጨ ነገር ነው። እስልምናን ካለማወቅ የመነጨ ካልሆነ

0: እስልምናን ካለማወቅ የመነጨ ካልሆነ በስተቀር በቀጥታ ፈጣሪን ማነጋገር ይችላል ያለምንም አጋር በነብዮች በኩል እንኳን መሄድ አያስፈልግም። ራስ ግን በአብዛኛው አውቆ የሚዘይር ሰው ለነሱም ጸሎት ያደርጋል ለራሱም ደግሞ ሲሞት ፈጣሪ እንዲምረው ይጠይቃል ማለት ነው።
1: ካቶ ተሽማ ብርሃኑ ከማል ጋር ያካሄድነው ቃለ ምልልስ በዚሁ አላበቃም። በቀጣዩና የመቋጫ ክፍለ ዝግጅታችን የሙስሊም ቅዱሳን ትሩፋቶች ለሐረር ከተማ የቱሪስት መስህብን የማጠናከርና ማስፋፋትን አስፈላጊነቶች አንስተው ያስረዳሉ።
2: ከኤስቢኤስ ራዲዮ ዳውንሎድ በማድረጎና መሰክኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
3: Ice Cube's Big 3 is back. The most competitive basketball league on earth is on CBS this Saturday. Big 3 All-Star Dwight Howard and the LA Riot take on Greg Monroe and the Dallas Power. Then Coach Rick Mahorn, Sensation Nazir Kor, and the Detroit Amps look to protect home court against back-to-back MVP Michael Beasley and the defending champs Miami 305. The game played the way you love. Watch live Saturday on CBS at 4 p.m. Eastern, 1 p.m. Pacific, and catch replays on BET. Yay!
4: Landu brainstorms boat names for the boat he hopes to own.
5: How about Fishful Thinking? Nah, too cute. C'est la vie? Would be better if I was French.
4: Boatu has a boat covered by Geico, with added 24/7 access to the largest towing fleet on the water. He has the confidence to spend more time on an actual boat.
5: Fantastic voyage? Now we're getting somewhere.
4: Plus, Geico can help Boatu cover what's on board, too.
5: Oh, I know. Boy, oh boy. Or barely awake. Paddle to the metal. Oh, man. I should do this for a living.
4: It feels good to be Boatu. It feels good to Geico.
2: የኤስፔስ ኦዲዮ አፕን ዛሬውኑ ጭነው ሁሉንም ምርጫው የሆኑ ፕሮግራሞችን ማድመጥ ይጀምሩ። ከአፕ ስቶር ወይም ጉግል ፕሌይ በነጻ ያገኙ። ከኤስፔስ ራዲዮ ዳውንሎድ በማድረጎና መሰክኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
1: ካንጋፋው ጋዜጠኛ ደራሲ የእስልምና ጉዳዮች ተመራማሪና የታሪክ አጥኚ አቶ ተሽመ ብርሃኑ ከማል ጋር በቀዳሚው ክፍለ ዝግጅታችን በካይር ነው ቃለ ምልልስ የሴት ቅዱሳን ታሪካዊ መነሻ በሐረር ቅድስና ሲየማ የመመዘኛ ደረጃዎች የሙሽሮች ቃል ኪዳን በቅዱሳን ፊትን በአንኳር መናገሪያነት አንስተው ግንዛቤን አስጨብጧል። ወደ ቀጣዩና የመደምደሚያ ክፍለ ዝግጅታችን ያመራ ነው እንዴ ነው
2: አብራችሁ አላችሁት ከኤስቢኤስ ራዲዮ ያማርኛው ዝግጅት ጋር ነው።
1: የሚታወቀው ሐረር ታሪካዊ ከተማ ነች። ታሪካዊ ሲባልም ልዩ የሆነ የራሷ ባህሪ ያላት ታሪክ ያላት ናት። በሃይማኖትም ዘርፍ ሆነ በተለያዩ ቅርሳ ቅርሶቿ እንደዚሁ ልዩ ስፍራ ልዩ ታሪካዊ ቦታ ያላት ናት። በዝንቅነቷም በበርካታ ነገሮች በተለየ እነዚህ የቅዱሳን ሴቶች ራስን ችሎ በሐረር ልዩ ታሪክ ውስጥ ምን አይነት ስፍራ ይኖራል? ይሄስ በቱሪዝም ኮሚሽን በኩል በምን መልኩ ለጎብኚዎች የቀረበ ነው? በዚህ ዘርፍ ምን ትሩፋቶችን አበርክተዋል? እነዚህ ቅዱሳት ከአልፈተ ህይወታቸው በኋላ ለኖርበት ላስተማሩበትና መጨረሻም ላረፉበት የሐረር ከተማ
0: እነቱን ለመናገር በየትኛውም የኢትዮጵያ ግዛት እንደ ሐረር ታላላቅ ሰዎች አጽም ያረፈበትና የሚታወስ ቦታ የለም። ቀደም ሲል ምናልባት ለመግለጽ እንደሞከርኩት በሐረር ውስጥ ከ300 በላይ የቅዱሳን ስፍራዎች መቃብሮች አሉ። ከ300 በላይ የሚዘየሩ ማለት ነው። ከእንደዚህም ውስጥ ደግሞ 20-30ዎቹ የሚሆኑት የሴቶች ናቸው። እንደዚህ አይነቱ ነገር በወሎም በትግራይም በጎንደርም እና በአፋርም በሶማሌም የምታገኘው ነገር አይደለም። ይሄ ለምን ሆነ ነው? ይሄ ለምን ሆነ በሚንልበት ጊዜ ሐረር የእስላማዊ ስልጣኔ ማዕከል እንደነበረች እንረዳለን። ሐረር የእስላማዊ ማዕከል ስለነበረች በጣም ትልልቅ ሰዎች የሚወጡባት ቦታ ስለነበረች በጣም ትልልቅ ሰዎች ወጥተው ደግሞ ወደ ተለያዩ የኢትዮጵያ ግዛት የሚሰራጩባት ቦታ ስለነበረች ከፍተኛ የትምህርት ማዕከል

ነበረች። በአንድ በኩል እስላማዊ ስልጣኔ ስንል ትምርቱ አንዱ ነው። ከዚህም በላይ ደግሞ ሐረር በእደ ጥበባት በኩል በጣም የታወቀች በጣም በርካታ እደ ጥበባት የነበሩባት አገር ከመሆኗ በላይ ከአክሱም ቀጥሎ የራሷ ገንዘብ የነበራት ሐረር ናት። ሐረር የራሷን ገንዘብ ስትሰራ የራሷ የእደ ጥበብ ችሎታ ስለነበራት ነው። ከዚህም በላይ የወርቅ ስራዎች፣ የብር ስራዎች በምንመለከትበት ጊዜ በሐረር የሚሰሩ ድንቅ የሆኑ ጌጦች፣ ጌጣጌጦች እናገኛለን ሰሪዎቹ። ሁለተኛ የራሱ የጀጎል ግንብ ያየን እንደሆነ ወደ 3 ኪሎ ሜትር የሚጠጋ ከመሆኑ በላይ የተሰራው ዝም ብሎ እንደ ሌሎች ግንቦች ሳይሆን ከዙሪያው በጣም ከፍተኛ እሳት እየነደደበት እና ወደ ሸክላነት ተቀይሮ እንደሆነ አባቶች ሲነገሩ ይሰማል። ይሄ በየትኛውም ኢትዮጵያ ግንብ አሰራር ውስጥ የሌለ ነገር ነው። ሁለተኛ የግንቡ ድንጋይ የቆየ አጽም ፎሲል ቅሪተ አጽም በሆኑ ድንጋዮች ነው የተሰራው። ይሄም አየር እንዲገባና ግንቡ እንዳይፈርስ አስተዋጽኦ እንዳደረገ እንመለከታለን። ይሄ እንግዲህ ቤቶቹም የውስጥ ቤቶቹም ቢሆኑ እንደ ሌሎቹ የሀገራችን ክፍሎች አንድ ክፍል ሆኖ ከመሃከላቸው ምድጃ የሚሰራላቸው በምድጃ ዙሪያ ደግሞ ሰዎች ተቀምጠው ምግብ የሚያበስሉበት እንጀራ የሚጋገሩበት እንደገና ደግሞ እዛው በዛው የሚተኙበት ሳይሆን የባለቤቶች ማደሪያ፣ የልጆች መቀመጫ፣ የደረሶች መቀመጫ እና የእንግዳ መቀመጫ፣ የንጉስ ወይም የታላቅ ስልጣኖች መቀመጫ ሳይቀር የተሰራለት ቤት ነው ያላቸው። እሱ ብቻ አይደለም፣ ከዛ ጋር የሚቀመጡ የቁርአን ማስቀመጫዎች በየአንዳንዱ ቤት ተሰርቶ እናገኛለን። ለምን? በየአንዳንዱ ቤት ውስጥ ሙስሊሞች የተለያዩ የቁርአንና የሃይማኖት መጽሐፍቶች እንዳሉ እንመለከታለን። ይሄንን በብዙ የኢትዮጵያ ቤቶች በተለይ በሙስሊም ቤቶች የምታያቸው ነገሮች አይደሉም። ብዙዎቹ የኢትዮጵያ ክርስቲያኖችም ቢሆን በቤታቸው ውስጥ ሸልፍ አሰርተው ብዙ መጽሐፍት ያከማቹ ምናልባት እጅግ በጣም ትንሾች ሊሆኑ ይችላሉ ከኖሩ። በሐረር ግን በርካታ ቤቶች መጽሐፍ እንዳለ እንመለከታለን። ሌላው በሐረር ጅጎል ሁለት ዙሪያውን ሁለት ሶስት የእርሻ ቦታዎች አሉ። የመጀመሪያው የአትክልት ቦታ፣ የሰላጣ፣ የጎመን፣ የመሳሰሉት ነገሮች ቅጠላቅጠል የሚበቅሉባቸው ዙሪያውን በሐረር ዙሪያ የአትክልት ስፍራዎች እንደነበሩ ከዛ በላይ ደግሞ የአትክልትና ፍራፍሬ ለምሳሌ እንደ ሙዝ፣ እንደ ዘይቱን፣ እንደ ግሽጣ እና የመሳሰሉት ፍራፍሬዎች ደግሞ የሚተከሉባቸው ሁለተኛው ዙር እንደሆነ እንመለከታለን። በሶስተኛው ዙር ደግሞ የምንመለከተው እርሻ ነው። እኔ በሐረር ዙሪያ ተዘዋውሬ እንደተመለከትኩት ምናልባት 360 ዲግሪ ዞሬ እንደተመለከትኩት እርሻ አጠቃቀማቸው እጅግ በጣም የሚደንቅ ነው። በተለይ አፈር እንዳይሸረሸር የሚያደርጉበት ግድብ እርከን፣ የእርከን ስራ ምናልባት የኢትዮጵያ ገበሬዎች ሂደው የሚማሩበት ነው። በሀገራችን ብዙዎቹ ተራሮች ስትመለከታቸው ጎርፍ የሸረሸራቸው ናቸው። ሐረር ሐኪም ጋራን በምንመለከትበት ጊዜ ግን ጎርፍ የሸረሸረው ቦታ አናገኝም። ለምን? ዙሪያውን በእርከኖች የተሰራ እርሻ ስላለው። ከዚህም በተጨማሪ ደግሞ በመስኖ ስራ ሐረሪዎች በጣም የታወቁ ነበሩ። እንደውም የመስኖ አባት እንደነበራቸው ከታሪካቸው መረዳት ይቻላል። እና የቡና እርሻቸው፣ የጫት እርሻቸው፣ የሌሎች እርሻዎቻቸው አሰራር ደግሞ በምንመለከትበት ጊዜ በተለይ በዚህ በነ አውቡርቃ አውሶፊ በምናምን በሚባሉበት ቦታ ላይ በጣም በሚገርም ሁኔታ ለምሳሌ የዘይቱን እርሻ ቢኖር ከስሩ የጫት አለ፣ ከስሩ ደግሞ በቆሎ የሚዘራበት ወይም ሌላ እህል የሚሰራበት እርሻ። አንዱ እርሻ ሶስት አራት ነገሮች ነው ያሉበት። ስለዚህ ድብልቅ የሆነ አሰራር ነው ያላቸው። ይሄም ሆነና እንግዲህ ቅድም ወዳልከው ስንመለስ ሐረር የ1200 ወይም 300 ይሁን 1000 ዓመት ስልጣኔ አላት ስንል መንገዶቿ፣ ቤቶቿ፣ አካባቢው ራሱ ለቱሪስት መስህብነት እጅግ በጣም ድንቅ የሆነ እንደሆነ ይታወቃል። ድንቅ የሆነ አካባቢ ነው። መንገዶቹ ራሳቸው ከጫፍ እስከ ጫፍ የሚወጡ ቀጭን መንገዶች ናቸው። ሁሉም ቢሆን ወደ ማዕከሉ ከተማ ያወጣሉ። ሁሉም መንገዶች ቤቶቹ እርስ በርሳቸው ተያይዞ ሲያበቃ በመካከላቸው ግን መንገድ አለ። ያ መንገድ ከዳር እስከ ዳር የሚያወጣ መንገድ ነው። ይሄ በመሰረቱ በጣም ትልቅ ነገር ነው። ሁለተኛ እስካሁን ድረስ

0: የነበሩት መንገዶችም ሆኖ አሁን ተሻሽለው የተሰሩ መንገዶች እናያቸው በመንገዱ ላይ ድንጋይ ተነጥፎ እንደነበረና የቆሻሻ ማውረጃ እንደነበረ እንመለከታለን። ከዚህም በላይ ደግሞ ጅቦች ገብተው ቆሻሻ የሚኖረውን ቆሻሻ እንዲበሉ ጅቦች የሚወጡበትና የሚገቡበት በር ሰርተው እንደነበረ ይታወቃል። ከዚህም ሌላ ደግሞ አምስት በሮች አሉ። እነዚህ አምስት በሮች የተለያዩ ስሞች አሏቸው። እነዚህም ታሪካዊ ቦታ ናቸው፣ ምክንያትም አላቸው። ለምሳሌ ወደ ዘይላ የሚሄድበት የደር መንገድ አለ። እዚያው ሐኪም ከጅጅጋ የምትመጣበት ያውን ቡዳ በር ተብሎ የሚጠራው ቦታ አለ። ከሸዋ በር የሚባል አለ፣ አሱም በር የሚባል አለ። እና እነዚህ ቦታዎች ለንግድ ከምትሄድባቸው አቅጣጫ ጋር ተሰናስለው የተሰሩ በሮች ናቸው። ስለዚህ እነዚህን ቅርሶች በደንብ ከያዝናቸው መያዝ ብቻ ሳይሆን ታሪካቸውን በደንብ ካወቅናቸው በሐረር ያሉት ጥንታዊ ቅርሶች አካባቢውን ሙስሊሞች በተለይ ቅስቀሳ ከተደረገ የማስተዋወቅ ስራ ከተሰራ ችን ቅድስት ቦታ መጥተው ለማየት በጣም ከፍተኛ አስተዋጽኦ አለው። ነገር ግን ሐረር ብቻ አይደለችም። ሐረር ጅጎል በተለይ አንድ ከተማ ማዕከል ናት። አንዳንድ ሰዎች የሚሏት ምንድን ነው የነገስታቱ መቀመጫ ናት። በዙሪያው ግን ለምሳሌ እንደነ አውሶፊ አይነቶቹ ቦታዎች፣ ጉርሱማ አይነት ቦታዎች፣ እንደ ኮምበልቻ አይነት ቦታዎች፣ እንደ ፊቄ ያሉ ቦታዎች፣ እንደ ፈዲስ ያሉ ቦታዎች እና እንደ ባቢሌ አይነት ቦታዎች፣ እነዚህ ሁሉ ከእስላማዊ ቅርሶች ጋር የተያያዙ ከፍተኛ ሀብት አላቸው። ወደ እነዚህ አቅጣጫዎች ጥሩ መንገዶች ቢሰሩ እንደ ባቢሌ አይነት ለምሳሌ ጥሩ መንገድ ቢሰራ ወደ አውሶፊ የሚሄድ ጥሩ መንገድ ቢሰራ ወደ አውቡርቃ የሚሄድ ወደ አውበርከሌ የሚሄድ ትልቅ መንገድ ቢሰራ ወደ ኮምበልቻና ወደ ፈዲስ የሚሄዱ ትልቅ መንገዶች ቢሰሩ ለቱሪስቶች ለእስላማዊ ቱሪዝም በተለይ እጅግ በጣም ከፍተኛ አስተዋጽኦ ይኖራቸዋል ብዬ አስባለሁ። ከዚህ ጋር ብዙ አሁን ጊዜ ጥሩ እየተሰራ ነው። ጥሩ እንቅስቃሴ አለ። እጅግ በጣም የሚያስመሰግኑ ስራዎች እየተሰሩ ነው። ከዚህ ጋር እንግዲህ ለቱሪስቶች የሚያስፈልጉ መጽሐፍቶች፣ ጽሁፎች፣ በራሪ ጽሁፎች እና ቡክሌቶች ማዘጋጀት ያስፈልጋል። ከዚህ ጋር አስረጃዎች፣ የሐረርን ስልጣኔ የሚያውቁ አስጎብኚዎች በብዛት ያስፈልጋሉ። 10-20 አይደለም፣ 100-200 የሚሆኑ አስጎብኚዎች ያስፈልጋሉ። በሐረር ውስጥ በሌላው ክልል የሌለ በሐረር ብቻ ወደ 10 የሚጠጉ ሚውዚየሞች አሉ። እነዚህም በየቤቱ ያሉትን እንደ ሚውዚየም የሚቆጠሩ ቤቶችን ሳይጨምር የታወቁ ሙዚየሞች አሉ። እነዛ ሙዚየሞች መዳበር አለባቸው፣ ማደግ አለባቸው፣ ጥንቃቄ ሊደረግላቸው ይገባል። ቱሪስቶች ሲመጡ ሊረዱ ሊገባቸው ሊገነዘቡት በሚችሉ መንገድ የሚያስገነዝባቸው ኃይል ያስፈልጋል። ስለነዛ በዛ ሙዚየም የሚገኙ ቅርሶች መዝግቦ ቱሪስቶች እንዲገዙ እና እንዲማሩባቸው ወደ ሀገራቸው ወስደው እንዲያሰራጫቸው ማድረግ ያስፈልጋል። የሚሰሩ ስራዎች በጣም በርካታ ናቸው። ነገር ግን የአሁኑ መንግስት እውነቱን ለመናገር ከዚህ በፊት የነበሩት መንግስታት ያልሰሩትን ስራ ስለሰራ ሊመሰገን ይገባዋል ብዬ አስባለሁ።
1: መልካም። ጋዜጠኛ፣ ደራሲ፣ የእስልምና ጉዳዮች ተመራማሪና የታሪክ አጥኚ አቶ ተሾመ ብርሃኑ ከማል ስለ ቃለ ምልልሱ እናመሰግናለን።
0: እኔም ስለጠየቀኝ እና ይህንን ውድ ጊዜ ስለሰጠኝ በጣም አመሰግናለሁ። ፈጣሪ ያክብርልኝ። ሌሎችም ይህንን ፕሮግራም የሚያዳምጡ ሁሉ መልካም ጊዜ እንዲገጥማቸው እመኛለሁ። አመሰግናለሁ።
2: ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
3: አድማጮቻችን፣ ከመሰናበታችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ለወሊድ ፈቃድ ጥበቃ እንደሚያስፈልግ ማሳሰቢያ ተሰጠ። የኒው ሳውዝ ዌልስ አሽከርካሪዎች የህዝብ ትራንስፖርት ተጠቃሚዎችን አክሎ በአዲሱ በጀት ድጎማዎች ሊያገኙ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እስከ ፕሮግራማችን ማብቂያ አብራችሁን ስለቆያችሁ ምስጋናችን ይድረስ። መልካም ቀን። አውስትራሊያ ቸር ይግጠመን።